ከጅመዩም ቢዘሽሪ ደብነሰባ ቢኤም መስናምበነ ሰይሪንባ መደምሽ ከንብረባ አስመሰመሙ ለቆጭሪ ኢሰይሲቡ ኮይዳን ከንብረክሊባ ሚዮይሲና ማያን ላንጅንደጊ አቶይቢ ፑርኒማ ሮሽኒየመዲ ማይብኩል መያይለካይደጊ ሳምሰን ጊታ ረንጂታ ነናሆመዲ ኢጂ አዶምጊሸይ ኩዶልተምጅሪ ኑጋይነታ ሚነሴ